የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ነሐሴ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማህበረሰብ ጥናት ማሳደግ እንደሚገባ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ብፁዕ አቡነ ጀማል ዴይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታ እመኛለሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማኅበረሰብ ጥናት ማሳደግ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኦክስፎርድ ዩኒቨርሲቲ የኦሪየል ኮሌጅ አባላት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለአባላቱ ባስተላለፉት መልእክት እምነትንና ምክንያታዊነትን ያለመነጣጠል የቅዱስ ጆን ሄንሪ ኒውማን ምሳሌን እንዲከተሉ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ነሐሴ 29 2018 ዓ ም የምስረታውን 700ኛ ዓመት ከሚያከብሩት የኦሪየል ኮሌጅ አባላትና የፕሮቮስት ጓደኞች ጋር ተገናኝተው ንግግር አድርገዋል። እንደ ጎርጎሮሳውያኑ በ1326 ዓመተ ምህረት በንጉሥ ኤድዋርድ ዳግማዊ ድጋፍ የተመሠረተው የኦሪየል ኮሌጅ በኦክስፎርድ የሚገኘው የቅድስት ድንግል ማርያም ቤት የሚል ማዕረግ በይፋ የተሰጠው ሲሆን ይህ ማዕረግ በተመራቂዎቹ ቅዱስ ጆን ሄንሪ ኒውማንና በሁለት የኖቤል ተሸላሚዎች አማካኝነት ክብርን እንዲጎናጸፍ ማድረጉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የኮሌጁን ረጅምና ድንቅ ታሪክ አስታውሰው በጊዜ ሂደት በብዙ ለውጦችና ሁከቶች ውስጥ ክርስቲያናዊ ማንነቱን በመጠበቁ አወድሰውታል። ይህ ማንነት የኦሪየልን አካዳሚያዊ ተቋም ብቻ ሳይሆን እውነተኛ የእምነትና የእውቀት ማኅበረሰብ ትርጉም እንዲቆይ ላደረገው ነገር ቁልፍ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም የቅዱስ ኒውማን ምስክርነት በማመስገን በሥራዎቹ ውስጥ የእምነትና የማመዛዘን ችሎታን ብቻ ሳይሆን በሕይወቱ ውስጥም የበለጠ አስደናቂ በሆነ መንገድ ያሳየ ምሁር መሆኑን የሚያሳይ አንጸባራቂ ምሳሌ ሲሉ ጠርተውታል። እንግሊዛዊው ካርዲናል ጆን ሄንሪ ኒውማን እንደ ጎርጎሮሳውያኑ በጥቅምት ወር 2019 ዓ ም የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቅድስናቸውን ያወጁ ሲሆን እንደ ጎርጎሮሳውያኑ በ2025 ዓ ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ዶክተር ብለው ሰይመው ከቅዱስ ቶማስ አኩዊነስ ጋር የካቶሊክ ትምህርት ተባባሪ ደጋፊ አድርገው መሰየማቸው ይታወሳል። ሐሳቦቹ ትልቅ ተጨባጭነት ነበራቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖታዊ እምነቱ የተመሠረተው ከእግዚአብሔር ጋር ባለው የግል ግንኙነት ላይ ሲሆን ትምህርቱም እጅግ በጣም አስደናቂና ተግባራዊ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኦሪየል ኮሌጅ ሙሉውን ሰው የሚያቅፍና የትምህርት ዋጋ በሰው ልጅ ክብር፣ ፍትሕና የጋራ ጥቅምን ለማገልገል ባለው አቅም የሚለካ የክርስቲያን ትምህርት የሚለውን የቅዱስ ኒውማንን ራእይ እንዲከተል አሳስበዋል። እነዚህ የማስተማሪያቸው ገጽታዎች በተለይም በዘመናዊው ዓለማችንና በተግዳሮቶቹ ውስጥ ተዛማችነት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሌጁ ምሁራን እውነትን በድፍረት እንዲፈልጉና ይህንን ዋና የሰው ልጅ ራእይን እንዲያራምዱ በመጋበዝ ንግግራቸውን ደምድመዋል። በዚህ ምክንያት የምርምር ሥራችሁ ከወንድሞቻችሁና ከእህቶቻችሁ ጋር በተለይም መንገድ፣ እውነትና ሕይወት ከሆነው ከጌታችን ኢየሱስ ክርስቶስ ጋር ልብ ለልብ መገናኘትን በእውነት ያመቻቻል ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ጀማል ዴይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ አሳሰቡ። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ዴይብስ በሮም በነበራቸው ቆይታ ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ብፁዕ አቡነ ጀማል ክልሉን ትኩረት ባደረገ ቃለ ምልልሳቸው በቅድስት አገር ውስጥ ፍልስጤማውያንን ከጥቃት ለመጠበቅና በትውልድ አገራቸው በክብር በነጻነትና በሰላም እንዲኖሩ ለማስቻል ዓለም አቀፍና ዲፕሎማሲያዊ ጫና እንዲደረግ ጥሪ አቅርበዋል። ብፁዕ አቡነ ጀማል በቃለ ምልልሳቸው ዓለም አቀፉ ማኅበረሰብ በቅድስት አገር ውስጥ በፍልስጤማውያን ላይ የሚሰነዘሩትን ጥቃቶችና አመጾችን ለማስቆም ዲፕሎማሲያዊ ጫና ማድረግ እንዳለበት ተናግረዋል። ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጋር በመሆን ከርዕሰ ሊቃነ ጳጳሳት ሊዮ ጋር ከተገናኙ በኋላ ባደረጉት ቃለ ምልልስ በፍልስጤማውያን ዘንድ የነገሰው ፍርሃትና አመፅ ክርስቲያኖችን ከጥንት ጀምሮ ከኖሩበት ምድር ለቀው እንዲወጡ እያስገደዷቸው ይገኛል ብለዋል። በቅድስት አገር ውስጥ እየተካሄደ ያለ ግጭት የፖለቲካ ፉክክር መሆን እንደሌለበት ተናግረው ሰዎች በትውልድ አገራቸው ተከብረውና ደህንነታቸው ተጠብቆ በነጻነት እንዲኖሩ ማስቻል ነው ሲሉ አስረድተዋል። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ዴይብስ ይህን ለቫቲካን የዜና አገልግሎት የገለጹት ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጉባኤ አባላት ጋር በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከተገናኙ በኋላ እንደነበር ታውቋል። በሮም የተካሄደው ዓመታዊ ስብሰባ በቅድስት ምድር፣ በመካከለኛው ምስራቅ፣ በባሕረ ሰላጤው አገራትና በአፍሪቃ ቀንድ ሐዋርያዊ አገልግሎታቸውን በማበረከት ላይ የሚገኙ ጳጳሳትን ያሰባሰበ እንደነበር ታውቋል።
ብፁዓን ጳጳሳቱ ከተለያዩ እውነታዎች የመጡ ቢሆኑም በዋናነት ከሙስሊም ማህበረሰቦች ያገኙትን ልምድ በመጋራት በጦርነት ለተጎዱ ሰዎች ለስደትና ለመፈናቀል አደጋ ምላሽ በሚሰጡበት መንገድ መወያየታቸው ታውቋል። በዌስት ባንክ ጄኒን ከተማ የተወለዱትና ከኢየሩሳሌም የላቲን ስርዓት ካቶሊካዊት ቤተ ክርስቲያን የመጡት ብፁዕ አቡነ ጀማል ዴይብስ በቅድስት ምድር ያለው ሁኔታ እጅግ አጣዳፊ መሆኑን አስረድተዋል። የፍልስጤም ክርስቲያኖች ከሰፊው የፍልስጤም ህዝብ ጋር እየተሰቃዩ ይገኛሉ ያሉት ብፁዕ አቡነ ጀማል፣ ነገር ግን በቅርብ ጊዜ በክርስቲያን መንደሮችና ከተሞች ላይ የተሰነዘሩት ጥቃቶች አዲስ ገጽታ እንዳላቸው አስረድተዋል። እንደ ሌሎች ፍልስጤማውያን ሁሉ ክርስቲያኖችም በወረራው እየተሰቃዩ ይገኛሉ ብለው በመጨረሻ ሳምንታት ውስጥ ሰፋሪዎችና የፖለቲካ መሪዎች በክርስቲያን መንደሮችና ከተሞች ላይ ለሰነዘሩት ጥቃት ድጋፍ ማድረጋቸው አዲስ ነገር ነው ሲሉ አስረድተዋል። የጥቃቶቹ ዓላማ ፍርሃትን በመፍጠር ሰዎች ከሰፈራቸው እንዲወጡ ማድረግ ነው ያሉት አቡነ ጀማል፣ ቤቶችን ማፍረስ፣ የወይን ዛፎችንና የእርሻ መሬቶችን ማውደም፣ ውሃን ጨምሮ ከውጭ በሚገቡ ዕቃዎች ላይ ግብር መጣል፣ እንዲሁም ሠራተኞች ወደ ሌሎች ከተሞችና መንደሮች እንዳይሄዱ የሚያግዱ ሕጎች የሕዝቡን ኑሮ በማደናቀፍ የወደፊት ተስፋን እያጨለሙ እንደሚገኙ ተናግረው ዋና ግቡ በማስፈራራት ሰዎች አገራቸውን ለቀው እንዲወጡ ማድረግ ነው ሲሉ አስረድተዋል። በቁጥር ትንሽ ብንሆንም ነገር ግን ጥቃት ሳይደርስብን በአገራችን ውስጥ በነጻነትና በክብር መኖር አለብን ብለው ጭንቀቱ የክርስቲያን ማህበረሰቦች ደህንነት ማስጠበቅ ብቻ ሳይሆን ክርስትና በጀመረበት ምድር ላይ ህልውናቸውን ማቆየት ጭምር ነው ሲሉ አስገንዝበዋል። ሁኔታው በየቀኑ እየተባባሰ መምጣቱን የገለጹት አቡነ ጀማል በክርስቲያን መንደሮችና ከተሞች ዙሪያ በርካታ አዳዲስ ሰፈሮች መታየታቸው ወደፊት አደገኛ እንደሚሆን ተናግረው፣ በተጨማሪም ሰፋሪዎቹ ለፍልስጤም የወደፊት ዕድል የለም የሚሉ ጽሑፎችን በየመንገዱ ዳር ማቆማቸውን ጠቁመዋል። ይህ አደገኛና ሰዎች ተስፋ ቆርጠው እንዲሄዱ መፈለጋቸውን የሚያሳይ ነው ብለው፣ ነገር ግን አገራቸውን ለቀው መውጣት ለፍልስጤማውያን ክርስቲያኖች መልስ እንዳልሆነ ተናግረው፣ ያለ ረጅም ዘመናት የኖርንበትና ከጴንጤቆስቴ በዓል ጀምሮ እስካሁን ድረስ የኖርንበት አገራችን በመሆኑ የቅድስት ምድር ክርስቲያኖችና ሕያዋን ድንጋዮች ሆነን መቀጠል እንፈልጋለን ሲሉ አቡነ ጀማል ተናግረዋል። መጽሐፍ ቅዱስን የአመፅ ማስጌጃ ለማድረግ ያለውን ጥረት የገለጹት አቡነ ጀማል የፍልስጤም ክርስቲያኖች በሌሎች ላይ ለሚፈጸም አመፅ ሃይማኖታዊ ምክንያት ከመሆን ይልቅ ቅዱሳት መጽሐፍትን የመዳን መልእክት አድርገው ለማቅረብ እንደሚፈልጉ ተናግረዋል። እንደ ፍልስጤም ክርስቲያኖች መጽሐፍ ቅዱስን የእግዚአብሔርን ቃል ለመስበክና መልካም ዜናን ለማወጅ እንጂ በሌሎች ላይ ጭካኔያዊ ተግባርን ለመፈጸምና አመፅን ለማካሄድ እንደ ምክንያት መጠቀም አንችልም ብለው፣ ሃይማኖታዊ ሐሳቦች ለአመፅ ሲውሉ ሃይማኖታዊ ጽዮናዊነት በመባል አደገኛ እንደሚሆኑ አስረድተዋል። የችግሩ ሌላኛው ክፍል በቂ የሆነ ዓለም አቀፍ ጫና አለመኖሩ ነው ያሉት ብፁዕ አቡነ ጀማል በፍልስጤማውያን ላይ ለሚፈጸም ግፍ ከዓለም አቀፉ ማኅበረሰብ ምንም አይነት ጫና አለመደረጉ ነው ብለው፣ ይህም የፈለጉትን ለማድረግ ነጻነትን እንደሚሰጣቸውና ውጤቱም ኃይልንና አመፅን የመጠቀም አመክንዮ እንደሆነ ተናግረዋል። ብፁዕ አቡነ ጀማል ለአብያተ ክርስቲያናትም ሆነ ለዓለም አቀፉ ማኅበረሰብ ባቀረቡት ጥሪ አብያተ ክርስቲያናት ድጋፍ እንዲያደርጉና ዓለም አቀፉ ማኅበረሰብ በፍልስጤማውያን ላይ የሚፈጸም ጥቃት እንዲቆም ጫና ማድረግ ያስፈልጋል ሲሉ አሳስበዋል። የጥቃቶቹ መዘዝ ፍልስጤማውያንን ፍርሃት ውስጥ በማስገባት ብዙዎች በስደት ቅድስት ምድርን ለቀው እንዲወጡ ማድረግ መጀመሩ አደገኛ ነው ሲሉ በድጋሚ ተናግረው፣ ቤተ ክርስቲያኒቱ በጋዛ ያሉትን ጨምሮ የክርስቲያን ማኅበረሰቦችን መደገፏን ብትቀጥልም ነገር ግን ሐዋርያዊ ቅርበቱ የፖለቲካ እርምጃን ሊተካ እንደማይችል አስረድተዋል። አንዳንድ ጫናዎችን ለማድረግ ጊዜው አሁን ይመስለኛል ያሉት ብፁዕ አቡነ ጀማል፣ እንዲሁም ዲፕሎማሲያዊ ጥረቶችን ማድረግ የፖለቲካ አሰላለፍ ጉዳይ ሳይሆን በቅድስት ምድር የሚኖሩ ሰዎችን ክብርና ነጻነት መጠበቅ ነው ሲሉ አስረድተዋል። ይህን ማድረግ ስለ ሰብአዊ ክብር፣ ስለ ሰው ሕይወትና በነጻነት ስለመኖር መቆርቆር ነው ብለው፣ ክርስቲያኖች ይህንን የእግዚአብሔርን ቃል የሆነውን ውድ ሀብት ይዘው ይጓዛሉ ብለዋል። የቁጥር ጥያቄ በተለይ በአረብ አገራት ውስጥ ለሚገኙ ትናንሽ የክርስቲያን ማኅበረሰቦችና ለብፁዕ አቡነ ጀማል ትርጉም ያለው ቢሆንም የጥንቷ ቤተ ክርስቲያን ተሞክሮ የአንድ ማኅበረሰብ ብዛት የተልእኮን አስፈላጊነት እንደማይወስን ያስታውሳል። ራሳቸው ከቅድስት ምድር የመጡ መሆናቸውን የገለጹት ብፁዕ አቡነ ጀማል በኢየሱስ ክርስቶስ ያመኑት 12 ሰዎች የምሥራቹን ቃል በመላው ዓለም ያሰራጩበት ልምድ እንዳላቸው ገልጸው፣ በመሆኑም ዋናው ቁጥር ሳይሆን ለኢየሱስ ክርስቶስ ወንጌል ታማኝ መሆን ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማበረታቻ መልእክታቸው በትንሽነታችን ሳንፈራ በእምነታቸው ምክንያት የሞቱ ክርስቲያኖች ምስክርነት በማስታወስ መናገራቸውን ገልጸው፣ ይህም በሶማሊያ ውስጥ የተገደሉትን እህት ሊዮኔላ ዝጎርባቲና በየመን የተገደሉትን የቅድስት ማደር ቴሬዛ የበጎ አድራጎት ሚስዮናውያንን እንደሚያካትት አስረድተዋል።
ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ካገኟቸው እጅግ አስፈላጊ መልእክቶች አንዱ በክልሉ የሚኖሩ ክርስቲያኖች ብቻቸውን እንዳልሆኑ በቀጥታ መናገራቸውን እንደሆነ ተናግረው ወደ መጣንበት ስንመለስ ወንጌልንና ተስፋን ለሕዝባችን እንድናመጣ አበረታተውናል ብለዋል። ብፁዕ አቡነ ጀማል በማከልም ይህንን አስቀድመን ብናውቅም ነገር ግን አሁን ከቅዱስነታቸው ጋር ተገናኝተን በቀጥታ መስማት ለእኛ እጅግ አስፈላጊ ነበር ብለው የቅዱስነታቸውን መልእክት ለምእመናን ማስተላለፍ እንደሚፈልጉ ገልጸዋል። የብፁዕ አቡነ ጀማል ሥራና ኃላፊነቶች ከቅድስ ምድር ባሻገር እስከ አፍሪካ ቀንድ ድረስ በመዝለቅ በጦርነት በስደትና በመፈናቀል ችግሮች የተጎዱ ማህበረሰቦችን ማግኘት እንደሆነ ታውቋል። ሶማሊያ ውስጥ በጦርነትና በድርቅ ምክንያት ከፍተኛ ቁጥር ያላቸው ሰዎች መፈናቀላቸውን የገለጹት ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ቤተ ክርስቲያኗ በካሪታስ ሶማሊያ በኩል ለተፈናቀሉት እርዳታ ማድረጓን ተናግረዋል። ሰብአዊ ቀውሱ ዓለም አቀፍ ትኩረትንና እርዳታን የማግኘት ስጋት እንዳላቸው ገልጸው በሶማሊያ ያሉ ሰዎች በዓለም አቀፍ ማህበረሰብ የተረሱ ሆነው እንደሚሰማቸው የዜና ማሰራጫዎች ስለ ሶማሊያ እንደማይናገሩና ለመርዳት ምንም አይነት ፍላጎት የለም ሲሉ ተናግረዋል። በጅቡቲ ካሪታስ በዋናነት ከኢትዮጵያ ከሚመጡ ስደተኞች ጋር እንደሚሰራ የገለጹት ብፁዕ አቡነ ጀማል የጎዳና ላይ ተዳዳሪዎችን ጨምሮ አንዳንዶች ግጭትንና ድርቅን ለማምለጥ የተሰደዱ፣ ሌሎቹ ደግሞ በባህረ ሰላጤው ሀገራት ስራ የሚፈልጉ መሆናቸውን አስረድተዋል። ካቶሊካዊት ቤተ ክርስቲያን ለእነዚህ ስደተኞች ምግብ፣ መድኃኒት፣ ትምህርትና ሌሎች መሠረታዊ እርዳታዎችን እንደምትሰጣቸው ገልጸው እንዲሁም ወደ ኢትዮጵያ ለመመለስ የሚፈልጉ አንዳንድ ስደተኞች በክብር እንዲመለሱ የምትረዳቸው መሆኑን ተናግረዋል። የካቶሊክ ትምህርት ቤቶች ከ19ኛው ክፍለ ዘመን ጀምሮ በጅቡቲ ሲሰሩ መቆየታቸውን እና የአካባቢው ባለሥልጣናት ለተከበረ ሥራቸው አመስጋኞች እንደሆኑ ገልጸው ቁጥራችን አነስተኛ ቢሆንም ተልእኳችን አስፈላጊ አይደለም ማለት እንዳልሆነ በድጋሚ ተናግረዋል። በቅድስት ምድር ውስጥ በርካታ ልዩነቶች ቢኖሩም ነገር ግን እርስ በርስ በተያያዙ ቀውሶች የተጎዳ ክልል መሆኑ ይታወቃል። ጅቡቲ የተረጋጋች ልትሆን ብትችልም ነገር ግን በመካከለኛው ምስራቅ በሚከሰቱ ግጭቶች በተዘዋዋሪ ተጽዕኖ እንደሚደረግባት፣ የክልል ውጥረቶችና የዋጋ ጭማሪ ለሕዝቧ መዘዝ እንዳላቸው ታውቋል። ብፁዕ አቡነ ጀማል ኢየሩሳሌምንና የቅድስት ምድር ክርስቲያኖችን ዕጣ ፈንታ በማስመልከት እንደተናገሩት ዓላማው ሰዎች በትውልድ አገራቸው እንዲቆዩና በነጻነትና በክብር እንዲኖሩ የሚያስችል መሆን እንዳለበት ተናግረው በአገራችን በነጻነትና በክብር መኖር አለብን እንጂ በጥቃት ስር መሆን የለብንም ሲሉ አሳስበዋል። ለክርስቲያኖች በቅድስት ምድር መቆየት የምስክርነት አይነት ነው ያሉት ብፁዕ አቡነ ጀማል እንደ ክርስቲያን በቅድስት ምድር ለመኖር የቅድስት ምድር ሕያው ድንጋዮች ሆነን መቀጠል እንፈልጋለን ብለው እዚያ የሚከሰት ማንኛውም አስከፊ ነገር ከክልሉ ባሻገር መዘዝ ሊኖረው እንደሚችል ያላቸውን እምነት ገልጸዋል። ግጭቱ በኢየሩሳሌም የሚጀምር ቢሆንም ነገር ግን ከኢየሩሳሌም ወደ መላው ዓለም የሚሰራጭ በመሆኑ በዚህ ምክንያት ዓለም አቀፍ ተሳትፎ በጭንቀት ሊቆም አይችልም ሲሉ አስረድተው በቅድስት ምድር ሰላምን ማግኘት ከቻልን መላው መካከለኛው ምስራቅ ሰላም ሊሆን እንደሚችልና ይህ ሰላም ወደ መላው ዓለም ሊደርስ ይችላል ሲሉ የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ዴይብስ ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ አጠቃለዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አረጋውያን በሚል ንዑስ ርዕስ ከአንቀጽ 192 እስከ አንቀጽ 198 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

አረጋውያን በርጅናዬ ዘመን አትጣለኝ ጉልበተም ባለቀ ጊዜ አትተወኝ። በመዝሙረ ዳዊት ምዕራፍ 71 ከቁጥር 9 ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማኅበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግሥት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማኅበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በርግጥ በወጣቶችና በአረጋውያን መካከል በመፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተ ክርስቲያንን እንዴት በወደድሁ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከእነርሱ እንደምበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በኅብረተሰቡ ውስጥ ትልቅ ለውጥ ያመጣል። ኅብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ኅብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በኅብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው። የሚያስታውስ ቤተሰብ ግን ተስፋ አለው። ችግር ይፈጠራሉ በሚል ሰበብ ለአረጋውያን ቦታ የሌለው ወይም እነርሱን ገለል የሚያደርግ ኅብረተሰብ በገዳይ ቫይረስ የተጠቃ ነው። ስሩ የተነቀለ ነው። በባህላዊ መመረጥ፣ በስር መሠረት መነቀልና ሕይወታችንን በሚቀርጹ የእርግጠኝነት ስሜት መጥፋት ምክንያት በዘመናችን የሚታየው ወላጅ አልባነት ቤተሰቦቻችንን፣ ልጆችን በጋራ ታሪክ የዳበረ አፈር ላይ ሥራቸውን የሚተክሉባቸው ስፍራዎች እንድናደርጋቸው ፈተና ሆኖብናል። ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያሉ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳል። በቤተሰብ ውስጥ በልጆች መከባበር የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሠረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርጋል።
በቤት ውስጥ በፍቅርና በትምርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትግስትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተመክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲታዩ በትግስት ማስተማር ያስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ምስት መካከል ያለው ፍቅርና ከእርሱም የሚመነጨውና ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህ ዘመዶች እንደ ባለንጣዎች፣ እንደ ስጋትና ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየት መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለእነርሱ ዋጋ መስጠትን እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጳጉሜ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ፍቅር ሁልጊዜም ቢሆን አስፈላጊ የሆነ ነገር ነው በሚል አርዕስት የቀረበ አንድ የቅዱስ ወንጌል አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሶስት ስርጭታችን ደግሞ የካቶሊክ ቤተ ክርስቲያን የእምነት መገለጫዎች በሚል አርዕስት ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል አራት ስርጭታችን ደግሞ ፍቅር በቤተሰብ ውስጥ አስፈላጊ መሆኑን በመግለጽ ወንድሞችና እህቶች ስለመሆን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ወጣቶችን የተመለከተ አንድ ለየት ያለ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ አሁን በመገባደድ ላይ ያለውን የ2018 ዓመተ ምሕረትና የ2019 ዓመተ ምሕረት መጀመሪያን አስመልክተን ያዘጋጀነውን መዝሙሮችንና ባህላዊ ሙዚቃዎችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረቦቼ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 17 ከቁጥር 11 እስከ 37 ከለምጽ የነጹ 10 ሰዎች። ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ። ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት። እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያው በመሄድ ላይ ሳሉ ነጹ። ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነው። ይህም ሰው ሳምራዊ ነበር። ኢየሱስም እንዲህ ሲል ጠየቀው፣ የነጹ 10 ሰዎች አልነበሩምን? ከዚህ ከባዕድ ሰው በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉም ማለት ነውን? ሰውየውንም ተነስተህ ሂድ፣ እምነትህ አድኖሃል አለው። ፈሪሳውያን የእግዚአብሔር መንግሥት መቼ እንደሚመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው፣ የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። ለደቀ መዛሙርቱም እንዲህ አላቸው፣ ከሰው ልጅ ቀኖች አንዱን ለማየት የምትመኙበት ጊዜ ይመጣል፣ ደግሞም አታዩም። ሰዎች እዚያ ነው ወይም እዚህ ነው ይሏችኋል፣ ተከትላችኋቸውም አትሂዱ። ምክንያቱም መብረቅ በርቆ ሰማዩን ከዳር እስከ ዳር እንደሚያበራ የሰው ልጅም በሚመጣበት ቀን ልክ እንደዚሁ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየትና በዚህም ትውልድ መናቅ ይኖርበታል። በኖኅ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖኅ ወደ መርከቡ እስከ ገባበት ቀን ድረስ ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። በሎጥ ዘመን እንዲሁ ነበር። ሰዎች ይበሉና ይጠጡ፣ ይገዙና ይሸጡ፣ ተክል ይተክሉና ቤት ይሠሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ሰው ወደ ኋላ አይመለስ። የሎጥን ሚስት አስታውሱ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ሁሉ ግን ያቆያታል። እላችኋለሁ በዚያ ሌሊት ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል ሌላውም ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንዷ ትወሰዳለች ሌላዋ ትቀራለች። ሁለት ሰዎች በእርሻ ቦታ አብረው ይሆናሉ፣ አንዱ ይወሰዳል ሌላው ይቀራል። እነርሱም መልሰው ጌታ ሆይ የሚወሰዱት ወዴት ነው አሉት። እርሱም ጥንብ ባለበት አሞሮች ይሰበሰባሉ አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የአመቱ የመጨረሻ እሁድ ሲሆን በዚህ ዕለት ደግሞ የዕለቱ ወንጌልና የተቀሩት ምንባባት ሁሉ እንደሚመሩን ስለ ዓለም መጨረሻ ማለትም የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት እንዴት እንደሆነና እኛም ደግሞ እንዴት ሆነን መዘጋጀት እንዳለብን ያስታውሱናል። አዲስ አመት ብለን ስንጀምር የመጀመሪያውን ሰንበት ብሉይ ኪዳንንና አዲስ ኪዳንን የሚያገናኘውንና ከነቢያቶች የመጨረሻ የሆነውን የቅዱስ ዮሐንስ መጥመቅን በማክበር መንግሥተ ሰማይ ቀርባለችና ንስሐ ግቡ በሚለው መልእክቱ አመቱን እንከፍታለን እንጀምራለን። በቀጣይነትም ሙሉ አመት እሁድ እሁድ የምናነባቸው የመጽሐፍ ቅዱስ ክፍሎች ስለ ኢየሱስ መወለድ፣ መጠመቅ፣ ሕማማት፣ ትንሣኤ እንዲሁም በስተመጨረሻ የመንፈስ ቅዱስ መውረድን እያስተነተንን የዛሬው ሰንበት የሆነው የአመቱ መጨረሻ መልእክትን ስናስተውስ ስለ ኢየሱስ ደግሞ መምጣት ራሱ ክርስቶስ ያስተማረ በሌላ በኩል መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት የዮሐንስን መልእክት ያስተጋባል። የክርስቶስን ዳግም መምጣትን በሚመለከት አዲስ ኪዳን ውስጥ ከተጠቀሱት አንዳንዶቹን ለመመልከት እንሞክር። ቅዱስ ሉቃስና ቅዱስ ጴጥሮስ እንደዚህ አድርገው ዘርዝረውታል። በድንገት በኖ ዘመን እንደነበረው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይተክሉ፣ ያርሱ፣ ያጭዱ ነበር። በዚህ ዓለም ሕይወት ተውጠው ከዘላለማዊ ደስታ ይልቅ ጊዜያዊ ደስታን ፈልገው የሕይወታቸው ዋና ባለቤት የሆነውን ጌታን ረስተው ወይም አውቀውት ትተውት እሱ እንደሌለ አድርገው ይኖሩ ነበር። ባልታሰበ ሰዓት እንደ ሌባ ይመጣል። በድንገት እርጉዝ ሴት ምጥ እንደሚይዛት ምጽአቱም እንዲሁ ይሆናል። በዚያን ጊዜ ፍጥረት ሁሉ በእሳት ተቃጥሎ ይጠፋል። ከዚህም የሚቀር አንዳችም ነገር አይኖርም። በዚህ ዕለት ለእያንዳንዱ እንደ ሥራው መጠን ይከፈለዋል ይለናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ጀምሮ እንደ ተጠቀሰው። እንደ እግዚአብሔር ፍቃድ በዕለታዊ ሕይወታቸው የተመላለሱ ቃሉን አክብረው የኖሩት ወደ ዘላለማዊ ሕይወት ይሄዳሉ። የተሰጠህን መክሊት ተጠቅመህ አትርፈህበታልና ዓለም ከመፈጠሩ ወደ ተዘጋጀልህ ዘላለማዊ ደስታ ግባ የሚል ድምፅ ይሰማሉ። በአንጻሩ እንደ እግዚአብሔር ፍቃድ ሳይሆን እንደ ፍላጎታቸው ሲኖሩ የነበሩ በዚህች ምድር እስካለን ድረስ እንደሰት በማለት አምላካቸውን የረሱና አውቀው የተውት ወደ ዘላለማዊ እሳት ይወረወራሉ። በዚያ ደግሞ ለቅሶና ጥርስ ማፏጨት ይሆናል። በዚህ ፍርድ ቀን ክርስቲያኖች የሆንን ብቻ ሳንሆን ፍጥረት ሁሉ ይቀርባል። ባህሪያዊ ወይም ተፈጥሯዊ ሕግን ማለትም የህሊናቸውን ጥሩ አድርግ መጥፎ አታድርግ የሚለውን ላከበሩ ወይም ለጣሱ እንዲሁ የፍርድ ቀን ይሆናል። እንግዲህ ይህ አዲስ ኪዳን የክርስቶስን ዳግም ምጽአት በመጠኑ የገለጠበት ሁኔታ ነው። ብዙ ጊዜ ስለ ዓለም መጨረሻ ፍርድ ሲነገር የሚመጣብን ነገር የጭንቀት ስሜት ሊሆን ይችላል፣ ወይም ደግሞ ምናልባት ጆሮአችን ለምዶታልና ምንም ላይሰማን ይችል ይሆናል። ምንም አይሰማንም ስንል ሊመጣ ያለውን ቅጣት አንፈራም ወይም በተዘጋጀው ዘላለማዊ ሽልማት አንደሰትም። ቅዱስ አጎስጢኖስ እንደዚህ አይነት ሰዎችን እንዲህ ይላቸዋል፣ እንዴት አድርገን ነው ክርስቶስን የምንወደው? ስንፈራ አያሳፍረንም። እንወደዋለን እንላለን፣ ግን መምጣቱ ደግሞ ያስፈራናል። እንደምንወደውስ እርግጠኞች ነን ወይስ ኃጢአታችንን ነው የምንወደው? ስለዚህ ኃጢአታችንን እንጥላ፣ እሱን እንውደድ። እኛ ወደድንም አልወደድንም፣ ፈለግነውም አልፈለግነውም እሱ ይመጣል። አሁን አይሆንም ወይም ደግሞ በፍጹም አይመጣም ብለን አናስብ። እሱ ይመጣል። ጊዜውን እንደማታውቁ ደግሞ ታውቃላችሁ። ጊዜውን አለማወቃችን ግን እርሱ ከመምጣት አያግደውም ማለት ነው። ተዘጋጅተን ልንኖር ይገባናል። ቅዱስ ሉቃስ በኖ ጊዜ እንደነበረው አይነት እንዳለው አሁንም ቢሆን ኖ በነበረበት ጊዜ እንደነበሩ ሰዎች የሚኖሩ አሉ። በኖ ጊዜ ከነበሩ ሰዎች አንዱ ራሱ ኖና ቤተሰቦቹ ሲሆኑ፣ ሌሎች ደግሞ የጥፋት ውኃ የወሰዳቸው ናቸው። እንደ እግዚአብሔር ፍቃድ የሚኖሩና የሚመላለሱ የሕይወታቸው ትርጉም የገባቸው ሰዎች ዛሬም ሲኖሩ፣ በተቃራኒው ደግሞ የመኖራቸው የሕይወታቸው ትርጉም የጠፋባቸው
እግዚአብሔር እንደሌለ አድርገው የሚኖሩ ከየት እንደመጡ ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ወይም አውቀው ማወቅ የማይፈልጉ አሉ። ክርስቲያን መሆን ማለት እግዚአብሔር እንዳለ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን በተቀረው እንደ ፍላጎት መኖር የሚመስላቸው ጥቂት አይደሉም። እንደዚህ አይነት ሰዎች በአካባቢያችን በቤታችን ውስጥ ሊኖሩ ወይም ዳግሞ እኛ ራሳችን ልንሆን እንችላለን። ስለዚህ ቅዱስ ጳውሎስና ቅዱስ ጴጥሮስ እንደመከሩን በመንፈሳዊነት እንኖር። በዚያች ቀን ያለ ነውርና ነቀፋ እንድንገኝ ተክተን እንስራ። ጊዜ የሚሰጠን እኛ እንድንድን ነውና ጊዜያችንን እንጠቀምበት። አሮጌ ዓመት ብለን ለአዲሱ ስንዘጋጅ አሁን የሚገባደደውን ዓመት በዛሬዎቹ መንባባት ዓይን በመመርመር ለመጪው አዲስ አቅጣጫን እንያዝ። በቅርቡ የመለላ ጸሎት ስናደርስ በፍልሰታ የጾም ሰሞን ማለት ነው፣ እነዚያ ያማሩ ልብሶችን ይለብሱ የነበሩ ነገሥታት ዛሬ የት አሉ? እነዚያ የእምነትን ትምህርት ያስተምሩ የነበሩ ጳጳሳት፣ የመለኮትን ሥጋ መለኮት ይፈትቱ የነበሩ የሚቀድሱ የነበሩ ካህናት፣ እንደ ንፋስ ይወናጨፉ የነበሩ ዲያቆናት የት አሉ ሲል ይቆዩና በስተመጨረሻም ኃጢአትን እንጂ ሞትን አትፍሩ ይላል። ይህ ሁሉ እኛ የራሳችንን ክርስቲያናዊ ሕይወት እንድንመረምር ነውና ከጥቂት ቀናት በኋላ ለምንቀበለው አዲስ ዓመት ባደረገልን ሁሉ እግዚአብሔርን እያመሰገንን በበኩላችን ደግሞ ለበደልነው ፍቃዱን ችላ ላልንበት አጋጣሚ ሁሉ እግዚአብሔር እንዲምረንና ለመጪው እንዲያግዘን ጸሎት በማድረግና በመዘጋጀት አዲሱን ዓመት ልንቀበል ይገባናል። አዲስ ዓመት አዲስ ተስፋ፣ በአዲስ ዓመት አዲስ ሕይወት፣ በአዲስ ዓመት አዲስ የክርስትና ሕይወት፣ በአዲስ ዓመት የመታረቅ የመተሳሰብ የወዳጅነት ስሜቶችን ልናሳድግ ይገባል። የክርስቲያኖች ሁሉ እናት የሆነችው እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትርዳን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ፍቅር ሁልጊዜም ቢሆን አስፈላጊ የሆነ ነገር ነው በሚል አርስት ያዘጋጀነውን አንዳስተንትኖ ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የሉቃስ ወንጌል ምዕራፍ 13 ከቁጥር 22 እስከ 30 ስለ ጠባቧ በር። ወደ ኢየሩሳሌምም ሲሄድ ከተሞችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚድኑ ጥቂቶች ናቸውን? አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ። ብዙዎች ሊገቡ ይፈልጋሉ፣ አይችሉምም እላችኋለሁ። ባለቤቱ ተነስቶ በሩን ከቈለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ጌታ ሆይ ክፈትልን እያላችሁ በሩን ማንኳኳት ትጀምራላችሁ። እርሱም መልሰው ከየት እንደሆናችሁ አላቅም ይላችኋል። በዚያን ጊዜም በፊትህ በላን ጠጣንም በአደባባያችንም አስተማርከን ማለት ትጀምራላችሁ። እርሱም እላችኋለሁ ከየት እንደሆናችሁ አላውቅም፣ ዓመፀኞች በሙሉ ከኔ ራቁ ይላችኋል። አብርሃምን ይስሐቅንና ያዕቆብን ነቢያትንም ሁሉ በእግዚአብሔር መንግሥት እያያችሁ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ከምሥራቅና ከምዕራብም ከሰሜንና ከደቡብም ይመጣሉ፣ በእግዚአብሔርም መንግሥት ማዕድ ይቀመጣሉ። እነሆም ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞችም ኋለኞች የሚሆኑ አሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን።

የተወደዳችሁ ወንድሞቼና እህቶቼ የዛሬው ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 13 ከቁጥር 22 እስከ 30 ላይ የተጠቀሰው ማለት ነው። ኢየሱስ በሚያልፍባቸው ከተሞችና መንደሮች ያስተማረ ሁላችንም ለማዳን በመስቀል ላይ ወደሚሰቀልበት ወደ ኢየሩሳሌም ይሄደ እንደነበረ ይተርክልናል። በዚህ ሁኔታ ላይ በነበረበት ወቅት አንድ ሰው መቀርቦ ጌታ ሆይ የሚድኑት ጥቂቶች ሰዎች ብቻ ናቸውን? አለው። የሚድኑት ስንቶቹ ናቸው? የማይድኑትስ ስንቶቹ ናቸው? የሚል ክርክር በወቅቱ የነበረ ሲሆን እናም ይህንን በተመለከተ በመጽሐፍ ላይ ተመኩዘው የተለያዩ መንገዶችን ተጠቅመው የየራሳቸውን ትርጉም ይሰጡ ነበር። ኢየሱስ ግን የእርሱን ሕግጋት በመሻር የሚድኑት ጥቂቶች ናቸው በማለት በአሐዝ ቁጥር ከማስቀመጥ ይልቅ የአሁኑን ጊዜ በአግባቡ እንድንጠቀም በመጋበዝ መልሱን በኃላፊነት ላይ ያደርገዋል። በጠባባ በር ለመግባት ተጣጣሩ እላችኋለሁ። ብዙዎች ለመግባት ይፈልጋሉ ነገር ግን አይሆንላቸውም ይለናል የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንደተገለጸው። በእነዚህ ቃላት ኢየሱስ የቁጥሮችን ጥያቄ አለመሆኑን በመግለጽ መንግሥተ ሰማይ ውስጥ ውስን የሆኑ ቁጥር እንደሌለ ግልጽ አድርጎ ይናገራል። ነገር ግን ትክክለኛውን የመተላለፊያ መንገድ ማቋረጥ ግድ እንደሆነ የሚናገር ሲሆን ይህ ትክክለኛው የመተላለፊያ መንገድ ለሁሉም ክፍት የሆነ ነገር ግን በጣም ጠባብ የሆነ መተላለፊያ እንደሆነ በግልጽ ይነግራቸዋል። እንግዲህ ችግሩ ያለው እዚህ ላይ ነው። ኢየሱስ አዎ፣ አይዞን፣ አትጨነቁ፣ እርግጠኛ ሁኑ፣ ቀላል ነው፣ በጣም ምርጥ የሆነ አውራ ጎዳና አለ፣ በመጨረሻም አንድ ትልቅ በር አለ በማለት ሊያታልለን አይፈልግም። እንዲህ ሊለን በፍጹም አይፈልግም። አንድ ጠባብ በር እንዳለ ነው የሚነግረን። ነገሮቹን እንዳለ ቁልጭ አድርጎ ነው የሚነግረን። በሯ ጠባብ እንደሆነች ይገልጻል። ኢየሱስ ነገሮችን እንዳለ ያስቀምጣቸዋል። በሯ ጠባብ እንደሆነች ይናገራል። አንድ ለመዳን የፈለገ ሰው እግዚአብሔርንና ባልንጀራውን መውደድ አለበት። እናም ይህ ምቾት የሚሰጥ ነገር አይደለም። እርሱም እንደ ጠባብ በር ተደርጎ ሊቆጠር ይችላል፣ ምክንያቱም አስፈላጊ ነገር በመሆኑ። ፍቅር ሁልጊዜ አስፈላጊ ነገር ነው። ቃል ኪዳን መግባትን ይጠይቃል። በእውነቱ ከፍተኛ የሆነ ጥረት የሚጠይቅ በቅዱስ ወንጌል ላይ መሠረቱን ያደረገ ቁጥር ውሳኔና ጽናት የሚጠይቅ ነው። ቅዱስ ሐዋርያ ጳውሎስ መልካሙ የእምነት ተጋድሎ በማለት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ እንደተገለጸው ይገልጸዋል። እግዚአብሔርንና ሌሎችን መውደድ የዕለት ተዕለት ጥረት ይጠይቃል። ኢየሱስ ይህንን ሁኔታ በተሻለ መልክ ለመግለጽ ይቻለው ዘንድ አንድ ምሳሌ ይነግራቸዋል። አንድ የቤት ባለቤት ስለ ነበረ ጌታ ይናገራል። ቤቱ የዘላለምን ሕይወት ያመለክታል፣ ያም ድነት ነው። እዚህ ጋር የበሩ ምሳሌ ተመልሶ በመምጣት የቤቱ ባለቤት ተነስቶ በሩን ከቆለፈ በኋላ በውጪ ቆማችሁ ጌታ ሆይ፣ ጌታ ሆይ ክፈትልን እያላችሁ በሩን ማንኳኳት ትጀምራላችሁ። እርሱ ግን ማን እንደሆናችሁና ከየት እንደመጣችሁ አላውቅም ብሎ ይመልስላችኋል። ከዚያም በኋላ እነዚህ ሰዎች የቤቱን ባለቤት ከአንተ ጋር አብረን በልተናል፣ ጠጥተናል፣ በአደባባያችንም አስተምረህናል በማለት ለቤቱ ባለቤት ዕውቅና ለመስጠት ይሞክራሉ። ያንን አስተምሮ በምትሰጥበት ወቅት እኔ በዚያ ስፍራ ነበርኩኝ፣ ነገር ግን ጌታው እርሱን እንደማያውቃቸው ደጋግሞ ይነግራቸዋል። እናንተ ዓመፀኞች በማለት ይጠራቸዋል። ችግሩ ያለው እንግዲህ እዚህ ጋር ነው። ጌታ እኛን የሚያውቀን በመጠሪያ ማዕረጋችን ላይ ተመስርቶ አይደለም። ተመልከት ጌታ ሆይ፣ እኔ የዚያ ማኅበር አባል ነበርኩኝ፣ የእከሌ ጓደኛ ነበርኩኝ፣ እከሌ የሚባል ካርዲናል ጓደኛ ነበርኩኝ፣ እከሌ የሚባል ካህን ጓደኛ ነበርኩኝ፣ ወዘተርፈ ማለት ለእርሱ ብዙ ትርጉም አይሰጥም። በእርሱ ዘንድ ማዕረግም ምን ዓይነት ቦታም የለውም። ጌታ የሚያውቀውን በትሕትና በተሞላ ሕይወታችን፣ መልካም በሆነ ሕይወታችን፣ በእምነት የተሞላና ያ እምነት ወደ ተግባር የተለወጠበት ሕይወታችንን ነው የሚመለከተው። ለእኛ ክርስቲያኖች ይህ ማለት ከኢየሱስ ጋር እውነተኛ ቁርጠኝነት እንድንመሠረት፣ እንድንጸልይ፣ ወደ ቤተ ክርስቲያን በመሄድ
ቅዱሳን ምስጢራትን መሳተፍና በቃሉ ሕይወታችንን እንድንመግብ መጠራታችንን ማወቅ ማለት ነው። ይህ በእምነት እንድንጸና ያደርገናል። ተስፋችንን ያለመልማል። ለጋሽ እንድንሆን ያደርገናል። እናም በዚህ ሁኔታ በእግዚአብሔር ጸጋ በመታገዝ ሕይወታችንን ለወንድሞቻችን አገልግሎት ማዋል እንችላለን። እናም ሁላችንም በዚህ መሠረት ክፋትንና ኢፍትሐዊነትን እንዋጋለን። ውድ ወንድሞቼና እህቶቼ፣ ቀደም ሲል ሲነበብ እንደሰማነው በሉቃስ ወንጌል ምዕራፍ 13 ቁጥር 22 እስከ 30 ላይ ተወስዶ የተነበበው ቅዱስ ወንጌል ዋና እምብርት ወይም ማዕከል ላይ ኢየሱስ ክርስቶስ አንድ ሰው ጥቂቶች ብቻ ይድናሉ ወይ ብሎ ላቀረበለት ጥያቄ በሰጠው መልስ ውስጥ የተጠቀመበትን የጠባብ በር ምስል እናገኛለን። ኢየሱስ ክርስቶስ በዚህ መልስ ላይ በጠባቧ በር በኩል ለመግባት ብዙዎች ይጋደላሉ፣ ነገር ግን አይችሉም ሲል ተናግሯል። የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንደተገለጸው ይህ ታሪክ ከሁሉ አስቀድሞ እንድናስብ ያደርገናል። ምክንያቱም እግዚአብሔር የፍቅርና የምሕረት አባት ከሆነ እና እኛን ሊቀበለን ዘወትር እጆቹን ዘርግቶ የሚጠብቅ ከሆነ ታዲያ ኢየሱስ ክርስቶስ የመዳን በር ጠባብ ናት ያለው ለምንድን ነው? በእርግጥ እግዚአብሔር እኛ ተስፋ እንድንቆርጥ አይፈልግም። ይልቁኑ ንግግሮቹ በዋነኝነት የዳኑ የሚመስላቸው ሃይማኖታዊ ድርጊቶችን የሚፈጽሙና የሚያስፈልገውም ይህ ብቻ እንደሆነ የሚሰማቸውን ሰዎች ግምት ለማወቅ ነው። እነዚህ ልባቸውን ሳይቀይሩ ነገር ግን ሃይማኖታዊ ተግባራትን ማከናወን በቂ እንዳልሆነ አልተገነዘቡም። እግዚአብሔር አምላካችን ከሕይወታችን እንዲነጠል አይፈልግም። ለሌሎች ሰዎች ያለንን ጥልቅ ፍቅር በተጨባጭ የማናሳይ ከሆነና ለወንድሞቻችንና ለእህቶቻችን ፍትሕን እስካልሰጠን ድረስ እግዚአብሔር በመሥዋዕ

በመስዋዕተ ቅዳሴ ላይ ከርሱ ጋር በመሆን ቅዱስ ቁርባንን መቀበል ከርሱ ጋር መብላትና መጠጣት ወይም የክርስትናን አስተምሮ ጠንቅቆ ማወቅ ብቻ በቂ እንዳልሆነ ይናገራል። እምነታችን ትክክለኛ የሚሆነው ሙሉ ሕይወታችንን ሲያቅፍ ለውሳኔዎቻችን መመዘኛ ሲሆን ትክክል የሆነውን ለማድረግ ስንቆርጥና ኢየሱስ ክርስቶስ እንዳደረገ ሁሉ በዚህ ምክንያት ለሚደርስብን አደጋ ኃላፊነት ስንወስድ ነው። ኢየሱስ ክርስቶስ ቀላል የሆነ የስኬት ወይም የስልጣን መንገድ አልተከተለም። ይልቁኑ እኛን ለማዳን ሲል በጠባቧ የመከራ በር በኩል እስከ ማለፍ ድረስ ወዶናልና። ኢየሱስ ክርስቶስ የእምነታችን ትክክለኛ መለኪያ ነው። እርሱ ለእኛ ያለውን ፍቅር በመግለጽ በዕለት ተዕለት ሕይወታችን ውስጥ ፍትሕንና ሰላምን ለማስፈን የሚያግዝ የመዳን በር ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንደተጠቀሰው አስቸጋሪና መልካም ያልሆኑ ውሳኔዎችን የምናደርግባቸው ጊዜያት አሉ። የራስ ወዳድነት ዝንባሌዎቻችንን የምንታወቅባቸው፣ ራሳችንን ለአገልግሎት የምንሰጥባቸውና ክፉ አመክንዮ የበላይ በሚመስልበት ጊዜ ትክክለኛውን ነገር በማድረግ መጽናትና የመሳሰሉትን የሚያካትቱ ጊዜያት አሉ። ያንን ጊዜ አንዴ ከተሻገርን በኋላ ግን ሕይወት እንደ አዲስ የሚያብብ መሆኑን እንገነዘባለን። ከዚያን ጊዜ ጀምሮ ወደ ታላቅ የእግዚአብሔር ልብና እርሱ ባዘጋጀልን ዘላለማዊ ግብዣ ውስጥ በደስታ እንገባለን። በቅዱስ ወንጌል ውስጥ በተጠቀሰው በጠባቡ በር በኩል ለማለፍ ድፍረትን ለማግኘት እመቤታችን ቅድስት ድንግል ማርያም እንድትረዳን እንማጸን። ይህም ለእግዚአብሔር አፍቃሪ አባታችን ሰፊ እቅፍ ራሳችንን በደስታ እንድንከፍት ያግዘናልና ይህንን በተግባር ላይ ማዋል እንችል ዘንድ እመቤታችን ቅድስት ድንግል ማርያም ትርዳን። እርሷ ጠባብ በር በነበረው በኢየሱስ ውስጥ አልፋለች። በሙሉ ልቡ በደስታ ተቀብላውና በሕይወታው ውስጥ በየቀኑ ትከተለው ነበር። ምንም እንኳን ነገሮች ሁሉ ግልጽ ባይሆኑላትም እንኳን ነፍሷንም ሰይፍ ቢወጋውም እርሱን በየዕለቱ ተከተለው ነበር። እኛ እርሷን የሰማይ ደጅ ብለን የምንጠራበት በዚያን ምክንያት ነው። ማርያም የሰማይ በር የኢየሱስን ሕይወት በትክክል የሚያመለክት በር ናት። ወደ እግዚአብሔር ልብ የምንገባበት በር በጣም አስፈላጊ የሆነ ነገር ግን ለሁላችንም ክፍት የሆነ ወደ እግዚአብሔር መንግሥት የምትመራን እናታችን ናት። እርሷ በአማላጅነቷ ትርዳን። መልካም አዲስ ዓመት ለሁላችሁ። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል የእምነት ምልክቶች በሚል አርዕስት የቀረበ የካቶሊክ ቤተክርስቲያን የእምነት መገለጫ ወይም ጸሎተ ሃይማኖትን የተመለከተ አንድ አስተምሮ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የእምነት ምልክቶች። የእምነት ምልክቶች ምንድናቸው? የእምነት ምልክቶች ወይም የእምነት መገለጫዎች ወይም የሃይማኖት ጸሎቶች የሚባሉት ስብስብ ቀመሮች ሲሆኑ እነርሱም ቤተ ክርስቲያን ከጥንት ጀምሮ በአንድነት የገለጸቻቸውና ለምእመናን ሁሉ በሚገባ መደበኛ ቋንቋ የራሷን እምነት ያስተላለፈችባቸው ናቸው። ከሁሉም ጥንታዊ የሆኑ የእምነት ምልክቶች ወይም መገለጫዎች የተኞቹ ናቸው? ከሁሉም ጥንታዊ የሆኑ የእምነት ምልክቶች የጥምቀት ጸሎቶች ናቸው። ጥምቀት የሚሰጠው በአብ በወልድ በመንፈስ ቅዱስ ስም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተገለጸው ስለሆነ በጥምቀት ጊዜ የተገለጹ የእምነት እውነቶች በቅድስት ሥላሴ ሦስቱ አካላት ስም የተነገሩ ናቸው። ከሁሉም የሚበልጡ የእምነት ምልክቶች የተኞቹ ናቸው? ከሁሉም የሚበልጡ የእምነት ምልክቶች የሐዋርያት ጸሎቶች ናቸው። እነርሱም በኒቅያ እንደ አውሮፓውያኑ የቀን አቆጣጠር በ325 ዓ.ም.እና በቁስጥንጥንያ እንደ አውሮፓውያኑ የቀን አቆጣጠር በ381 ዓ.ም. በተካሄዱት የመጀመሪያዎቹ ሁለት የክርስቲያኖች አንድነት ጉባኤዎች የመነጩ የሮማ ቤተ ክርስቲያንና የኒቅያ የቁስጥንጥንያ ጸሎት ሃይማኖት ጥንታዊ የጥምቀት ምልክት ናቸው። እነርሱም እስከ ዛሬም ድረስ ለምስራቅና ለምዕራብ ታላላቅ አብያተ ክርስቲያናት ሁሉ የጋራ ምልክቶች ናቸው። ሁሉም በሚችል ሰማይ ምድርን በፈጠረ በእግዚአብሔር አብ አምናለው። የእምነት መገለጫ በእግዚአብሔር አምናለው በሚሉ ቃላት የሚጀምረው ለምንድን ነው? የእምነት መገለጫ በእነዚህ ቃላት የሚጀምርበት ምክንያት በእግዚአብሔር አምናለው የሚለው ማረጋገጫ ስለ ሰውና ስለ ዓለም በእግዚአብሔር ስለሚያምነው ሰው ሕይወት በሙሉ ላሉ ሌሎች እውነቶች ሁሉ ምንጭ የሆነ እጅግ አስፈላጊ ነገር ስለሆነ ነው። ሰው እግዚአብሔር አንድ ነው የሚለውን እምነቱን መግለጽ ያለበት ለምንድን ነው? ሰው በአንድ እግዚአብሔር ማመኑን የሚገልጽበት ምክንያት እግዚአብሔር ራሱ አንድ ብቻ መሆኑን ለእስራኤል ሕዝብ ሲናገር እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ዘጸአት ምዕራፍ 6 ቁጥር 4 ላይ እንደተገለጸውና ሌላ አምላክ የለህም፣ ኢሳይያስ 45 ቁጥር 22 ላይ እንደተገለጸው በማለት ራሱን ስለገለጸ ነው። እግዚአብሔር አንድ ጌታ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደተገለጸው መሆኑን ኢየሱስ ራሱ አረጋግጧል። ኢየሱስና መንፈስ ቅዱስም አምላክና ጌታ ናቸው ብሎ ማመን አንድ እግዚአብሔርን መለያየት አይሆንም። እግዚአብሔር ራሱን የገለጸው በምን ስም ነው? እግዚአብሔር ሕያው አምላክ ለመሆኑ ራሱን ለሙሴ ሲገልጽ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ እንደተገለጸው ሲል ተናገረ። እግዚአብሔር ምስጢራዊ ስሙን ደግሞ ለሙሴ ሲናገር እኔ ነኝ ወይም ያህዌ ነኝ አለ። ያለ ብሉይ ኪዳን ዘመን ይህ በቃላት ሊገለጽ የማይችል የእግዚአብሔር ስም ጌታ በሚለው መለኮታዊ ስያሜ ተተካ። ስለዚህ በአዲስ ኪዳን ውስጥ ጌታ እየተባለ የሚጠራው ኢየሱስ እንደ እውነተኛ አምላክ ተቆጠረ። ያለና የሚኖር እግዚአብሔር ብቻ ነውን? ፍጥረታት ሕልውናቸውን ያገኙት ከእግዚአብሔር ሲሆን በራሱ ምሉእና ፍጹም የሆነ እግዚአብሔር ብቻ ነው። እግዚአብሔር ያለና የሚኖር መጀመሪያና መጨረሻ የሌለው ነው። ኢየሱስ ደግሞ እኔ ነኝ የዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደተገለጸው የሚል መለኮታዊ ስም እንዳለው ገለጸ። የእግዚአብሔር ስም መገለጥ ያስፈለገው ለምንድን ነው? ስሙን በመግለጽ እግዚአብሔር በቃላት ሊገለጽ በማይችለው በእርሱ የሕልውና ምስጢር ውስጥ ያለውን ሀብት ያሳውቃል። እርሱ ብቻ ከዘላለም እስከ ዘላለም ይኖራል። ከዓለምና ከታሪክ በላይ ልቆ የሚገኘው እርሱ ብቻ ነው። ሰማይና ምድርን የፈጠረ እርሱ ነው። እርሱ ሊያድናቸው ሁልጊዜ ከሕዝቡ አጠገብ የሚገኝ ታማኝ አምላክ ነው። እርሱ በፍጹም ጻድቅ፣ ምሕረቱ የበዛ ወደ ኤፌሶን ምዕራፍ 2 ቁጥር 4 ላይ እንደተጠቀሰው ዘወትር ለይቅርታ ዝግጁ የሆነ ነው። መንፈሳዊ፣ ከሁሉ የላቀ፣ ሁሉን ቻይ፣ ዘላለማዊ፣ ግላዊና ፍጹም አምላክ ነው። እርሱ እውነትና ፍቅር ነው። እግዚአብሔር ቅዱስ ሥላሴ የሆነ ወደር የማይገኝለት ፍጹም ሕልው ነው ይለናል ቅዱስ ቱርቢዮስ ዘሞንቴኔግሮ። እግዚአብሔር እውነት የሆነው እንዴት ነው? እግዚአብሔር ራሱ እውነት ስለሆነ ሊያታልልም ሊታለልም አይችልም። እርሱ ብርሃን ነው፣ በእርሱ ውስጥ ጨለማ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እንደተገለጸው የጥበብ ምሳሌ የሆነው የእግዚአብሔር ዘላለማዊ ልጅ እውነትን ይመሰክር ዘንድ ወደ ዓለም ተላከ የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ እንደተገለጸው
እግዚአብሔር ፍቅር መሆኑን እንዴት ይገልጻል? ወላጆች ለልጆቻቸው ወይም ባሎችና ሚስቶች ለትዳር ጓደኞቻቸው ካላቸው ፍቅር የበለጠ ፍቅር እንዳለው እግዚአብሔር ስለራሱ ለእስራኤል ሕዝብ ገለጸ። እግዚአብሔር በራሱ ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና 16 ላይ እንደተገለጸው እርሱ ራሱ ሙሉ በሙሉና በልግስና ራሱን አሳልፎ ሰጠ ይለናል። ዓለምን እጅግ ከመውደዱ የተነሳ ዓለም በርሱ ይድን ዘንድ አንድያ ልጁን ሰጠን ይለናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ላይ እንደተገለጸው ልጁና መንፈስ ቅዱስን በመላክ እግዚአብሔር ራሱ ዘላለማዊ የፍቅር ለውጥ መሆኑን አሳየ። በአንድ አምላክ ማመን ማለት ምን ማለት ነው? በአንድና በአንድ እግዚአብሔር ብቻ ማመን የርሱን ታላቅነትና ግርማ ሞገስ ማወቅን፣ በመከራ ጊዜ እንኳን ሳይቀር በምስጋናና ዘወትር በርሱ በመታመን መኖርን፣ በርሱ አምሳል የተፈጠሩ ሰዎች ሁሉ አንድነትና እውነተኛ ክብር ማወቅን፣ በርሱ የተፈጠሩትን ነገሮች በሙሉ በአግባቡ መጠቀምን ያካትታል። የክርስቲያናዊ እምነትና ሕይወት ማዕከላዊ ምስጢር ምንድን ነው? የክርስቲያናዊ እምነትና ሕይወት ማዕከላዊ ምስጢር የቅድስት ሥላሴ ምስጢር ነው። ክርስቲያኖች የተጠመቁት በአብ በወልድ በመንፈስ ቅዱስ ስም ነውና።

ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 182 እስከ 226 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን የዚህን ዝግጅት ቀጣይ ክፍል በሚቀጥለው ሳምንት በተመሳሳይ ሰዓት ወደ እናንተ አድማጮቻችን የምናደርስ ይሆናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን ለተሰንበት ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ፍቅር በቤተሰብ ውስጥ አስፈላጊ መሆኑን በመግለጽ ወንድሞችና እህቶች ስለመሆን የተመለከተ አንድ አስተምሮ ወደ እናንተ አድማጮቻችን በማስከተል እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ፍቅር በቤተሰብ ውስጥ ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያለ ግንኙነቶች በጊዜ ሂደት ስር እየሰደደ ይዳሉ። በቤተሰብ ውስጥ በልጆች መካከል የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር አካባቢ ጽኑ መሰረት ላይ ይቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርጋል። በቤት ውስጥ በፍቅርና በትምህርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ አማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት ክብካቤ፣ ትዕግስትና ፍቅርን ሲናይ ነው። የሚወዳችሁን ወንድም ወይም የምትወዳችሁን እህት ማግኘት ጥልቅ ክብርና አይነተኛ ተሞክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማችነት እንዲተያዩ በትዕግስት ማስተማር ያስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልምድ በሆነባቸው አንዳንድ አገሮች ወይም ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለ ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኛነት አለመኖራቸውን ማረጋገጫ መንገዶችን ማፈላለግ ያስፈልጋል። ሰፊ ልብ ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ምስት መካከል ያለው ፍቅርና ከእርሱም የሚመነጨውና ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረት በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ከዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱ እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ሥራ ፈቶችን ወይም ባል ወይም ሚስት የሞተባቸውን ብቸኞች፣ እንዲሁም የልጆቻቸው ድጋፍ የሌላቸው አረጋውያንና አካል ጉዳተኞችን መውደድና መደገፍ አለበት። እዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደሰትባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ፣ እንዲሁም ወላጆች ይህን ማድረግ በማይችሉባቸው ሁኔታዎች ሙሉ ፍቅርና የቤተሰብ መረጋጋትን የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቶችና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህን ዘመዶች እንደ ባላንጣዎች፣ እንደ ስጋት ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየትን መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግንና ከመተቸት መቆጠብን፣ እነርሱንም መንከባከብንና ለእነርሱ ዋጋ መስጠትን፣ እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል።
ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የምሰጥ የለጋስ ፍቅር ክቡር መገለጫ ነው። በሲኖዶሱ ወቅት የተካሄደው ውይይት የአዳዲስ ሐዋርያዊ ዘዴዎችን አስፈላጊነት አንስቷል። እኔም ከነዚህ መካከል አንዳንዶችን ጠቅላላ ባለ መንገድ ለመጥቀስ ወዳለሁ። የተለያዩ ማህበረሰቦች የቤተ ክርስቲያንን አስተምሮና የአካባቢ ችግሮችንና ፍላጎቶችን የሚያከብሩ ይበልጥ ተጨባጭና ውጤታማ እቅዶችን ማንደፍ አለባቸው። እነም እዚህ ላይ ለቤተሰብ የሚሆን ሐዋርያዊ እቅድ አቀርባለሁ። በየሳሊኩራራ በአንዳንድ ዋና ዋና ሐዋርያዊ ተግዳሮቶችን ብቻ ለማብራራት ይፈልጋለሁ። ዛሬ የቤተሰብ ወንጌልን ስለማስበክ የሲኖዶሱ አባቶች አበክረው እንደገለጹት በምስጢረ ተክሊል ጸጋ የተሞሉ ክርስቲያን ቤተሰቦች በዋናነት የቤተሰብ ሐዋርያዊ ሥራ ዋና ወክሎች ናቸው። ይህንንም ውክልናቸውን የሚፈጽሙት በደስታ የተሞላ የቤተሰብ አብያተ ክርስቲያኖች ምስክሮች በመሆን ነው። ስለዚህ ሰዎች የቤተሰብ ወንጌልን ልብንና ሕይወትን በሚሞላ ደስታ ቢቀበሉ መልካም ነው። ምክንያቱም በክርስቶስ ከኃጢአት ከትካዜ ከውስጣዊ ባዶነትና ከብቸኝነት ነጻ ወጥተናል። በዛሬው ምሳሌ እንደተነገረው በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ዘርን በመዝራት ረገድ እንድንረዳው ተጠርተናል። ቀሪው የእግዚአብሔር ሥራ ነው። እንዲሁም ቤተ ክርስቲያን ስለ ቤተሰብ በምታስተምረው ትምህርት የቅራኔ ምልክት ናት። መንፈሳዊ እረኞቻቸው ብርቱ፣ ጽኑ፣ ዘላቂና የሚያጋጥሟቸውን ማናቸውንም አይነት ፈተናዎች ለመቋቋም የሚያስችል ከፍተኛ የፍቅር ተምሳሌት በመሆናቸው ባለትዳሮች ያመሰግኗቸዋል። ቤተ ክርስቲያንንም በትሕትና በርኅራዬ ወደ ቤተሰቦች ለማቅረብና እያንዳንዱን ቤተሰብ ማናቸውንም መሰናክሎች ለመውጣት የሚያስችለውን ከሁሉ የተሻለ መንገድ እንዲፈልጉ መርዳት ትመኛለች። በሐዋርያዊ እቅድ ውስጥ ለቤተሰቦች የተለመደውን ተቆርቋሪነት ማሳየት በቂ አይደለም። ቤተሰቦች የቤተሰብ ሐዋርያዊ ሥራ ንቁ ወክሎች የመሆናቸውን ሚና እንዲጫወቱ ለማስቻል ቤተሰብ ውስጥ ወንጌልን የመስበክና የማስተማር ጥረትን ይጠይቃል። ይህ ጥረት በቤተ ክርስቲያን ውስጥ የሁሉንም ሰው ተልእኳዊ እምነት ማለትም ከሰዎች ተጨባጭ ችግሮች ጋር ግንኙነት የሌለው ንድፈ ሐሳባዊ መልእክትን ብቻ በማወጅ የማይረካ እምነትን መኖር ይጠይቃል። ለቤተሰቦች የሚደረግ ሐዋርያዊ እንክብካቤ የቤተሰብ ወንጌል ለሰው ልጅ ውስጣዊ ተስፋ ይሆም ለእያንዳንዱ ሰው ክብርና ለጋራ ስኬት፣ ለአንድነት፣ ለፍሬያማነት ምላሽ የሚሰጥ መሆኑን በግልጽ ማሳየት ያስፈልጋል። ይህም ሥርዓቶችን ማስቀመጥ ብቻ ሳይሆን ዛሬ እጅግ ዓለማዊ በሆኑ አገራት ጭምር የሚፈለጉ እሴቶችንም ማቅረብንም ያካትታል። የሲኖዶሱ አባቶችም ስብከተ ወንጌል ለገበያ ስነ አመንክንዮ የተጋነነ ዋጋ የሚሰጡ እውነተኛ የቤተሰብ ሕይወትን የሚያደናቅፉና ወደ አድሏዊ ደህንነት ማግለልና ብጥብጥ የሚመሩ ባህላዊ፣ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ምክንያቶችን ያለ ጥርጥር ማውገዝ እንደሚያስፈልግ አስምረውበታል። ስለሆነም ከህብረተሰብ መዋቅሮች ጋር ውይይትና ትብብር መፍጠርና እንደ ክርስቲያኖች በባህላዊ ማህበራዊና ፖለቲካዊ መስኮች የተሰማሩ ምእመናንን ማበረታታት ያስፈልጋል። ለቤተሰቦች ሐዋርያዊ እንክብካቤ ትልቁን አስተዋጽኦ የሚያበረክተው ንዑሳን ማህበረሰቦች የቤተ ክርስቲያን እንቅስቃሴዎችና ማህበራት ተስማምቶ የሚኖርበት የቤተሰቦች ቤተሰብ የሆነው ቁምስና ነው። ይህም በተለያየ ቤተሰቦች ላይ ካተኮረው ሐዋርያዊ ተደራሽነት በተጓዳኝነት ካህናት፣ ዲያቆናት፣ ወንድና ሴት መነኮሳት፣ የትምህርተ ክርስቶስ መምህራን ወይም ካቴኪስቶችና ሌሎች የሐዋርያዊ ሥራ ሠራተኞች በቂ ሕንጸት እንደሚያስፈልጋቸው አመላካች ነው። በዓለም አቀፍ ደረጃ ለተካሄደው ምክክር በተሰጡ ምላሾች ውስጥ ካህናት አገልጋዮች ብዙውን ጊዜ አሁን ቤተሰቦችን በሚያጋጥሟቸው ውስብስብ ችግሮችን ለመፍታት የሚያስችል ሥልጠና እንደሚያስፈልጋቸው ግልጽ ሆኗል። የምሥራቅ አገራት የባለ ትዳር ካህናት ሰፊ ትውፊትም በተመክሮነት ሊወሰድ ይቻላል። የዘርዓ ክህነት ተማሪዎች የቤተ ክርስቲያንን ትምህርት ብቻ ሳይሆን በመተጫጨትና በጋብቻ ዙሪያ ብዙ ሙያዎችን ያካተተ ሰፋ ያለ ሕንጸት ያስፈልጋቸዋል።
የሚሰጣቸው ስልጠና ሁሉም የራሳቸውን ስለልቦናዊ ስሜታዊ ልምድና ተመክሮ እንዲያስሱ አስችላቸው። አንዳንዶች ችግር ካለበት ወላጆች ከለሉበትና ስሜታዊ መረጋጋት ከማይታይበት ቤተሰብ የሚመጡ ናቸው። ስለዚህ የእንጸቱ ሂደት ለወደፊት አገልግሎታቸው የሚያስፈልጋቸውን ብስለትና ስነልቦናዊ ሚዛን እንዲቀዳጁ የሚያስችላቸውን መሆኑን ማረጋገጥ አስፈላጊ ነው። የቤተሰብ ትስስሮች ጤናማ የሆነ በራስ መተማመንን ለማጎልበት ይረዳል። ቤተሰቦች የዘራኪነት ትምህርት ሂደትን የክህነት ሕይወት አካል ቢሆኑ መልካም ነው። ምክንያቱም እነዚህን የቤተሰብ ትስስሮች ለማጠናከርና በእውነታ ላይ የተመሰረቱ እንዲሆኑ ይረዱናል። በዚህም በወደፊት አገልግሎታቸው በዋናነት ከቤተሰቦች ጋር ስለሚሰሩ ከቤተሰብ ሕይወት ተጨባጭ እውነታዎች ጋር የበለጠ ግንኙነት ይኖራቸዋል። በክህነት ሕንጸት ውስጥ የሚእመናንን የቤተሰቦችና በተለይም የሴቶች መኖር ቤተ ክርስቲያን ውስጥ የልዩ ልዩ መንፈሳዊ ጥሪዎችን ብዙሃነትና ተደጋጋፊነት ለማወቅ ይረዳል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 194 እስከ 204።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው።

አድማጮቻችን የዛሬው የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ አሁን በመገባደድ ላይ ያለውን የ2018 ዓመተ ምሕረትና የ2019 ዓመተ ምሕረት መጀመሪያን አስመልክተን ያዘጋጀነውን መዝሙሮችንና ባህላዊ ሙዚቃዎችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረቦቼ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

አብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 17 ከቁጥር 11 እስከ 37 ከለምጽ የነጹ 10 ሰዎች። ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ። ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት። እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያው በመሄድ ላይ ሳሉ ነጹ። ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን እያከበረ ተመለሰ። በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነው። ይህም ሰው ሳምራዊ ነበር። ኢየሱስም እንዲህ ሲል ጠየቀው፣ የነጹ 10 ሰዎች አልነበሩምን? ከዚህ ከባዕድ ሰው በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉ ማለት ነውን? ሰውየውንም ተነስተህ ሂድ፣ እምነትህ አድኖሃል አለው። ፈሪሳውያን የእግዚአብሔር መንግሥት መቼ እንደሚመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው፣ የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። ለደቀ መዛሙርቱም እንዲህ አላቸው፣ ከሰው ልጅ ቀኖች አንዱን ለማየት የምትመኙበት ጊዜ ይመጣል፣ ደግሞም አታዩም። ሰዎች እዚያ ነው ወይም እዚህ ነው ይሏችኋል፣ ተከትላችኋቸውም አትሂዱ። ምክንያቱም መብረቅ በርቆ ሰማዩን ከዳር እስከ ዳር እንደሚያበራ የሰው ልጅም በሚመጣበት ቀን ልክ እንደዚሁ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየትና በዚህም ትውልድ መናቅ ይኖርበታል። በኖ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖ ወደ መርከቡ እስከ ገባበት ቀን ድረስ ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። በሎጥ ዘመን እንዲሁ ነበር። ሰዎች ይበሉና ይጠጡ፣ ይገዙና ይሸጡ፣ ተክል ይተክሉና ቤት ይሰሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ሰው ወደ ኋላ አይመለስ። የሎጥን ሚስት አስታውሱ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ሁሉ ግን ያቆያታል። እላችኋለሁ በዚያ ሌሊት ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል ሌላውም ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንዷ ትወሰዳለች ሌላዋ ትቀራለች። ሁለት ሰዎች በእርሻ ቦታ አብረው ይሆናሉ፣ አንዱ ይወሰዳል ሌላው ይቀራል። እነርሱም መልሰው ጌታ ሆይ የሚወሰዱት ወዴት ነው አሉት። እርሱም ጥንብ ባለበት አሞሮች ይሰበሰባሉ አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የአመቱ የመጨረሻ እሁድ ሲሆን በዚህ ዕለት ደግሞ የዕለቱ ወንጌልና የተቀሩት ምንባባት ሁሉ እንደሚመሩን ስለ ዓለም መጨረሻ ማለትም የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት እንዴት እንደሆነና እኛም ደግሞ እንዴት ሆነን መዘጋጀት እንዳለብን ያስታውሱናል። አዲስ አመት ብለን ስንጀምር የመጀመሪያውን ሰንበት ብሉይ ኪዳንንና አዲስ ኪዳንን የሚያገናኘውንና ከነቢያቶች የመጨረሻ የሆነውን የቅዱስ ዮሐንስ መጥመቅን በማክበር መንግሥተ ሰማይ ቀርባለችና ንስሐ ግቡ በሚለው መልእክቱ ዓመቱን እንከፍታለን እንጀምራለን። በቀጣይነትም ሙሉ ዓመት እሁድ እሁድ የምናነባቸው የመጽሐፍ ቅዱስ ክፍሎች ስለ ኢየሱስ መወለድ፣ መጠመቅ፣ ሕማማት፣ ትንሣኤ እንዲሁም በስተመጨረሻ የመንፈስ ቅዱስ መውረድን እያስተነተንን የዛሬው ሰንበት የሆነው የዓመቱ መጨረሻ መልእክትን ስናስተውስ ስለ ኢየሱስ ደግሞ መምጣት ራሱ ክርስቶስ ያስተማረ በሌላ በኩል መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት የዮሐንስን መልእክት ያስተጋባል። የክርስቶስን ዳግም መምጣትን በሚመለከት አዲስ ኪዳን ውስጥ ከተጠቀሱት አንዳንዶቹን ለመመልከት እንሞክር። ቅዱስ ሉቃስና ቅዱስ ጴጥሮስ እንደዚህ አድርገው ዘርዝረውታል። በድንገት በኖ ዘመን እንደነበረው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይተክሉ፣ ያርሱ፣ ያጭዱ ነበር። በዚህ ዓለም ሕይወት ተውጠው ከዘላለማዊ ደስታ ይልቅ ጊዜያዊ ደስታን ፈልገው የሕይወታቸው ዋና ባለቤት የሆነውን ጌታን ረስተው ወይም አውቀውት ትተውት እሱ እንደሌላ አድርገው ይኖሩ ነበር። ባልታሰበ ሰዓት እንደ ሌባ ይመጣል። በድንገት እርጉዝ ሴት ምጥ እንደሚይዛት ምጽአቱም እንዲሁ ይሆናል። በዚያን ጊዜ ፍጥረት ሁሉ በእሳት ተቃጥሎ ይጠፋል። ከዚህም የሚቀር አንዳችም ነገር አይኖርም። በዚህ ዕለት ለእያንዳንዱ እንደ ሥራው መጠን ይከፈለዋል ይለናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ጀምሮ እንደ ተጠቀሰው። እንደ እግዚአብሔር ፍቃድ በዕለታዊ ሕይወታቸው የተመላለሱ ቃሉን አክብረው የኖሩት ወደ ዘላለማዊ ሕይወት ይሄዳሉ። የተሰጠህን መክሊት ተጠቅመህ አትርፈህበታልና ዓለም ከመፈጠሩ ወደ ተዘጋጀልህ ዘላለማዊ ደስታ ግባ የሚል ድምፅ ይሰማሉ። በአንጻሩ እንደ እግዚአብሔር ፍቃድ ሳይሆን እንደ ፍላጎታቸው ሲኖሩ የነበሩ በዚህች ምድር እስካለን ድረስ እንደሰት በማለት አምላካቸውን የረሱና አውቀው የተውት ወደ ዘላለማዊ እሳት ይወረወራሉ። በዚያ ደግሞ ለቅሶና ጥርስ ማፏጨት ይሆናል። በዚህ ፍርድ ቀን ክርስቲያኖች የሆንን ብቻ ሳንሆን ፍጥረት ሁሉ ይቀርባል። ባህሪያዊ ወይም ተፈጥሯዊ ሕግን ማለትም የህሊናቸውን ጥሩ አድርግ መጥፎ አታድርግ የሚለውን ላከበሩ ወይም ለጣሱ እንዲሁ የፍርድ ቀን ይሆናል። እንግዲህ ይህ አዲስ ኪዳን የክርስቶስን ዳግም ምጽአት በመጠኑ የገለጠበት ሁኔታ ነው። ብዙ ጊዜ ስለ ዓለም መጨረሻ ፍርድ ሲነገር የሚመጣብን ነገር የጭንቀት ስሜት ሊሆን ይችላል፣ ወይም ደግሞ ምናልባት ጆሮአችን ለምዶታልና ምንም ላይሰማን ይችል ይሆናል። ምንም አይሰማንም ስንል ሊመጣ ያለውን ቅጣት አንፈራም ወይም በተዘጋጀው ዘላለማዊ ሽልማት አንደሰትም። ቅዱስ አጎስጢኖስ እንደዚህ አይነት ሰዎችን እንዲህ ይላቸዋል፣ እንዴት አድርገን ነው ክርስቶስን የምንወደው? ስንፈራ አያሳፍረንም። እንወደዋለን እንላለን፣ ግን መምጣቱ ደግሞ ያስፈራናል። እንደምንወደውስ እርግጠኞች ነን ወይስ ኃጢአታችንን ነው የምንወደው? ስለዚህ ኃጢአታችንን እንጥላ፣ እሱን እንውደድ። እኛ ወደድንም አልወደድንም፣ ፈለግነውም አልፈለግነውም እሱ ይመጣል። አሁን አይሆንም ወይም ደግሞ በፍጹም አይመጣም ብለን አናስብ፣ እሱ ይመጣል። ጊዜውን እንደማታውቁ ደግሞ ታውቃላችሁ። ጊዜውን አለማወቃችን ግን እርሱ ከመምጣት አያግደውም ማለት ነው። ተዘጋጅተን ልንኖር ይገባናል። ቅዱስ ሉቃስ በኖ ጊዜ እንደነበረው አይነት እንዳለው አሁንም ቢሆን ኖ በነበረበት ጊዜ እንደነበሩ ሰዎች የሚኖሩ አሉ። በኖ ጊዜ ከነበሩ ሰዎች አንዱ ራሱ ኖና ቤተሰቦቹ ሲሆኑ፣ ሌሎች ደግሞ የጥፋት ውኃ የወሰዳቸው ናቸው። እንደ እግዚአብሔር ፍቃድ የሚኖሩና የሚመላለሱ የሕይወታቸው ትርጉም የገባቸው ሰዎች ዛሬም ሲኖሩ፣ በተቃራኒው ደግሞ የመኖራቸው የሕይወታቸው ትርጉም የጠፋባቸው እግዚአብሔር እንደሌለ አድርገው የሚኖሩ ከየት እንደመጡ ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ወይም አውቀው ማወቅ የማይፈልጉ አሉ። ክርስቲያን መሆን ማለት
እግዚአብሔር እንዳለ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን በተቀረው እንደ ፍላጎት መኖር የሚመስላቸው ጥቂት አይደሉም። እንደዚህ አይነት ሰዎች በአካባቢያችን በቤታችን ውስጥ ሊኖሩ ወይም ዳግሞ እኛ ራሳችን ልንሆን እንችላለን። ስለዚህ ቅዱስ ጳውሎስና ቅዱስ ጴጥሮስ እንደመከሩን በመንፈሳዊነት እንኖር። በዚያች ቀን ያለ ነውርና ነቀፋ እንድንገኝ ተክተን እንስራ። ጊዜ የሚሰጠን እኛ እንድንድን ነውና ጊዜያችንን እንጠቀምበት። አሮጌ ዓመት ብለን ለአዲሱ ስንዘጋጅ አሁን የሚገባደደውን ዓመት በዛሬዎቹ መንባባት ዓይን በመመርመር ለመጪው አዲስ አቅጣጫን እንያዝ። በቅርቡ የመለላ ጸሎት ስናደርስ በፍልሰታ የጾም ሰሞን ማለት ነው፣ እነዚያ ያማሩ ልብሶችን ይለብሱ የነበሩ ነገሥታት ዛሬ የታሉ? እነዚያ የእምነትን ትምህርት ያስተምሩ የነበሩ ጳጳሳት፣ የመለኮትን ሥጋ መለኮት ይፈትቱ የነበሩ የሚቀድሱ የነበሩ ካህናት፣ እንደ ንፋስ ይወናጨፉ የነበሩ ዲያቆናት የታሉ ሲል ይቆዩና በስተመጨረሻም ኃጢአትን እንጂ ሞትን አትፍሩ ይላል። ይህ ሁሉ እኛ የራሳችንን ክርስቲያናዊ ሕይወት እንድንመረምር ነውና ከጥቂት ቀናት በኋላ ለምንቀበለው አዲስ ዓመት ባደረገልን ሁሉ እግዚአብሔርን እያመሰገንን በበኩላችን ደግሞ ለበደልነው ፍቃዱን ችላ ላልንበት አጋጣሚ ሁሉ እግዚአብሔር እንዲምረንና ለመጪው እንዲያግዘን ጸሎት በማድረግና በመዘጋጀት አዲሱን ዓመት ልንቀበል ይገባናል። አዲስ ዓመት አዲስ ተስፋ፣ በአዲስ ዓመት አዲስ ሕይወት፣ በአዲስ ዓመት አዲስ የክርስትና ሕይወት፣ በአዲስ ዓመት የመታረቅ የመተሳሰብ የወዳጅነት ስሜቶችን ልናሳድግ ይገባል። የክርስቲያኖች ሁሉ እናት የሆነችው እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው።

አድማጮቻችን የዛሬው የእሁድ የጳጉሜ 1 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ¶¶

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የእለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በእለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ አሁን በመገባደድ ላይ ያለውን የ2018 ዓመተ ምሕረትና የ2019 ዓመተ ምሕረት መጀመሪያን አስመልክተን ያዘጋጀነውን መዝሙሮችንና ባህላዊ ሙዚቃዎችን ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኤሊግርጊስ ከባልደረቦቼ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 17 ከቁጥር 11 እስከ 37 ከለምጽ የነጹ 10 ሰዎች። ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ። ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት። እነርሱም በርቀት ቆመው በታላቅ ድምጽ ኢየሱስ ጌታ ሆይ ራራልን አሉት። እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው። እነርሱም ወደዚያው በመሄድ ላይ ሳሉ ነጹ። ከእነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በኢየሱስም እግር ላይ በፊቱ ተደፍቶ አመሰገነው። ይህም ሰው ሳምራዊ ነበር። ኢየሱስም እንዲህ ሲል ጠየቀው፣ የነጹ 10 ሰዎች አልነበሩምን? ከዚህ ከባዕድ ሰው በስተቀር ተመልሰው እግዚአብሔርን የሚያመሰግኑ የሉም ማለት ነውን? ሰውየውንም ተነስተህ ሂድ፣ እምነትህ አድኖሃል አለው። ፈሪሳውያን የእግዚአብሔር መንግሥት መቼ እንደሚመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው፣ የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። ለደቀ መዛሙርቱም እንዲህ አላቸው፣ ከሰው ልጅ ቀኖች አንዱን ለማየት የምትመኙበት ጊዜ ይመጣል፣ ደግሞም አታዩም። ሰዎች እዚያ ነው ወይም እዚህ ነው ይሏችኋል፣ ተከትላችኋቸውም አትሂዱ። ምክንያቱም መብረቅ በርቆ ሰማዩን ከዳር እስከ ዳር እንደሚያበራ የሰው ልጅም በሚመጣበት ቀን ልክ እንደዚሁ ይሆናል። ነገር ግን ይህ ከመሆኑ በፊት የሰው ልጅ ብዙ መሰቃየትና በዚህም ትውልድ መናቅ ይኖርበታል። በኖ ዘመን እንደሆነው ሁሉ በሰው ልጅ ዘመንም እንደዚሁ ይሆናል። ኖ ወደ መርከቡ እስከ ገባበት ቀን ድረስ ሰዎች ይበሉና ይጠጡ፣ ያገቡና ይጋቡ ነበር። የጥፋትም ውሃ መጥቶ ሁሉንም አጠፋቸው። በሎጥ ዘመን እንዲሁ ነበር። ሰዎች ይበሉና ይጠጡ፣ ይገዙና ይሸጡ፣ ተክል ይተክሉና ቤት ይሰሩ ነበር። ሎጥ ከሰዶም በወጣበት ዕለት ግን እሳትና ዲን ከሰማይ ዘንቦ በሙሉ አጠፋቸው። የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ሰው ወደ ኋላ አይመለስ። የሎጥን ሚስት አስታውሱ። ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታል፣ ሕይወቱን አሳልፎ የሚሰጥ ሁሉ ግን ያቆያታል። እላችኋለሁ በዚያ ሌሊት ሁለት ሰዎች በአንድ አልጋ ላይ ይተኛሉ፣ አንዱ ይወሰዳል ሌላውም ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንዷ ትወሰዳለች ሌላዋ ትቀራለች። ሁለት ሰዎች በእርሻ ቦታ አብረው ይሆናሉ፣ አንዱ ይወሰዳል ሌላው ይቀራል። እነርሱም መልሰው ጌታ ሆይ የሚወሰዱት ወዴት ነው አሉት። እርሱም ጥንብ ባለበት አሞሮች ይሰበሰባሉ አላቸው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የዓመቱ የመጨረሻ እሁድ ሲሆን በዚህ ዕለት ደግሞ የዕለቱ ወንጌልና የተቀሩት ምንባባት ሁሉ እንደሚመሩን ስለ ዓለም መጨረሻ ማለትም የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት እንዴት እንደሆነና እኛም ደግሞ እንዴት ሆነን መዘጋጀት እንዳለብን ያስታውሱናል። አዲስ ዓመት ብለን ስንጀምር የመጀመሪያውን ሰንበት ብሉይ ኪዳንንና አዲስ ኪዳንን የሚያገናኘውንና ከነቢያቶች የመጨረሻ የሆነውን የቅዱስ ዮሐንስ መጥምቅን በማክበር መንግሥተ ሰማይ ቀርባለችና ንስሐ ግቡ በሚለው መልእክቱ ዓመቱን እንከፍታለን እንጀምራለን። በቀጣይነትም ሙሉ ዓመት እሁድ እሁድ የምናነባቸው የመጽሐፍ ቅዱስ ክፍሎች ስለ ኢየሱስ መወለድ፣ መጠመቅ፣ ሕማማት፣ ትንሣኤ እንዲሁም በስተመጨረሻ የመንፈስ ቅዱስ መውረድን እያስተነተንን የዛሬው ሰንበት የሆነው የዓመቱ መጨረሻ መልእክትን ስናስታውስ ስለ ኢየሱስ ደግሞ መምጣት ራሱ ክርስቶስ ያስተማረ በሌላ በኩል መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት የዮሐንስን መልእክት ያስተጋባል። የክርስቶስን ዳግም መምጣትን በሚመለከት አዲስ ኪዳን ውስጥ ከተጠቀሱት አንዳንዶቹን ለመመልከት እንሞክር። ቅዱስ ሉቃስና ቅዱስ ጴጥሮስ እንደዚህ አድርገው ዘርዝረውታል። በድንገት በኖ ዘመን እንደነበረው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይተክሉ፣ ያርሱ፣ ያጭዱ ነበር። በዚህ ዓለም ሕይወት ተውጠው ከዘላለማዊ ደስታ ይልቅ ጊዜያዊ ደስታን ፈልገው የሕይወታቸው

ይሰማሉ። በአንጻሩ እንደ እግዚአብሔር ፍቃድ ሳይሆን እንደ ፍላጎታቸው ሲኖሩ የነበሩ በዚህች ምድር እስካለን ድረስ እንደሰት በማለት አምላካቸውን የረሱና አውቀው የተውት ወደ ዘላለማዊ እሳት ይወረወራሉ። በዚያ ደግሞ ለቅሶና ጥርስ ማፋጨት ይሆናል። በዚህ ፍርድ ቀን ክርስቲያኖች ይሆንን ብቻ ሳንሆን ፍጥረት ሁሉ ይቀርባል። ባህሪያዊ ወይም ተፈጥሯዊ ሕግን ማለትም የህሊናቸውን ጥሩ አድርግ መጥፎ አታድርግ የሚለውን ላከበሩ ወይም ለጣሱ እንዲሁ የፍርድ ቀን ይሆናል። እንግዲህ ይህ አዲስ ኪዳን የክርስቶስን ዳግም ምጽአት በመጠኑ የገለጠበት ሁኔታ ነው። ብዙ ጊዜ ስለ ዓለም መጨረሻ ፍርድ ሲነገር የሚመጣብን ነገር የጭንቀት ስሜት ሊሆን ይችላል፣ ወይም ደግሞ ምናልባት ጆሮአችን ለምዶታልና ምንም ላይሰማን ይችል ይሆናል። ምንም አይሰማንም ስንል ሊመጣ ያለውን ቅጣት አንፈራም ወይም በተዘጋጀው ዘላለማዊ ሽልማት አንደሰትም። ቅዱስ አጎስጢኖስ እንደዚህ አይነት ሰዎችን እንዲህ ይላቸዋል፣ እንዴት አድርገን ነው ክርስቶስን የምንወደው? ስንፈራ አያሳፍረንም። እንወደዋለን እንላለን፣ ግን መምጣቱ ደግሞ ያስፈራናል። እንደምንወደውስ እርግጠኞች ነን ወይስ ኃጢአታችንን ነው የምንወደው? ስለዚህ ኃጢአታችንን እንጥላ፣ እሱን እንውደድ። እኛ ወደድንም አልወደድንም፣ ፈለግነውም አልፈለግነውም እሱ ይመጣል። አሁን አይሆንም ወይም ደግሞ በፍጹም አይመጣም ብለን አናስብ፣ እሱ ይመጣል። ጊዜውን እንደማታውቁ ደግሞ ታውቃላችሁ። ጊዜውን አለማወቃችን ግን እርሱ ከመምጣት አያግደውም ማለት ነው። ተዘጋጅተን ልንኖር ይገባናል። ቅዱስ ሉቃስ በኖ ጊዜ እንደነበረው አይነት እንዳለው አሁንም ቢሆን ኖ በነበረበት ጊዜ እንደነበሩ ሰዎች የሚኖሩ አሉ። በኖ ጊዜ ከነበሩ ሰዎች አንዱ ራሱ ኖና ቤተሰቦቹ ሲሆኑ፣ ሌሎች ደግሞ የጥፋት ውኃ የወሰዳቸው ናቸው። እንደ እግዚአብሔር ፍቃድ የሚኖሩና የሚመላለሱ የሕይወታቸው ትርጉም የገባቸው ሰዎች ዛሬም ሲኖሩ፣ በተቃራኒው ደግሞ የመኖራቸው የሕይወታቸው ትርጉም የጠፋባቸው እግዚአብሔር እንደሌለ አድርገው የሚኖሩ ከየት እንደመጡ ለምን እንደሚኖሩ ወዴት እንደሚሄዱ የማያውቁ ወይም አውቀው ማወቅ የማይፈልጉ አሉ። ክርስቲያን መሆን ማለት እግዚአብሔር እንዳለ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ በተቀረው እንደ ፍላጎት መኖር የሚመስላቸው ጥቂት አይደሉም። እንደዚህ አይነት ሰዎች በአካባቢያችን በቤታችን ውስጥ ሊኖሩ ወይም ደግሞ እኛ ራሳችን ልንሆን እንችላለን። ስለዚህ ቅዱስ ጳውሎስና ቅዱስ ጴጥሮስ እንደ መከሩን በመንፈሳዊነት እንኑር። በዚያች ቀን ያለ ነውርና ነቀፋ እንድንገኝ ተግተን እንስራ። ጊዜ የሚሰጠን እኛ እንድንድን ነውና ጊዜያችንን እንጠቀምበት። አሮጌ ዓመት ብለን ለአዲሱ ስንዘጋጅ አሁን የሚገባደደውን ዓመት በዛሬዎቹ መንባባት ዐይን በመመርመር ለመጪው አዲስ አቅጣጫን እንያዝ። በቅርቡ የምለላ ጸሎት ስናደርስ በፍልሰታ የጾም ሰሞን ማለት ነው፣ እነዚያ ያማሩ ልብሶችን ይለብሱ የነበሩ ነገሥታት ዛሬ የት አሉ? እነዚያ የእምነትን ትምህርት ያስተምሩ የነበሩ ጳጳሳት፣ የመለኮትን ሥጋ መለኮት ይፈትቱ የነበሩ የሚቀድሱ የነበሩ ካህናት፣ እንደ ንፋስ ይወናጨፉ የነበሩ ዲያቆናት የት አሉ ሲል ይቆዩና በስተመጨረሻም ኃጢአትን እንጂ ሞትን አትፍሩ ይላል። ይህ ሁሉ እኛ የራሳችንን ክርስቲያናዊ ሕይወት እንድንመረምር ነውና ከጥቂት ቀናት በኋላ ለምንቀበለው አዲስ ዓመት ባደረገልን ሁሉ እግዚአብሔርን እያመሰገንን በበኩላችን ደግሞ ለበደልነው ፍቃዱን ችላ ላልንበት አጋጣሚ ሁሉ እግዚአብሔር እንዲምረንና ለመጪው እንዲያግዘን ጸሎት በማድረግና በመዘጋጀት አዲሱን ዓመት ልንቀበል ይገባናል። አዲስ ዓመት አዲስ ተስፋ፣ በአዲስ ዓመት አዲስ ሕይወት፣ በአዲስ ዓመት አዲስ የክርስትና ሕይወት፣ በአዲስ ዓመት የመታረቅ የመተሳሰብ የወዳጅነት ስሜቶችን ልናሳድግ ይገባል። የክርስቲያኖች ሁሉ እናት የሆነችው እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጳጉሜ 1 2018 ዓ.ም ዕለታዊ ስርጭታችንን ነው።